ጠብራራ ጎፈሬው ጠንካራ ጎፈሬው ባለ ሀገር ጎፈሬው ሀገር ያቀና ክንደብርቱ ያረሰው ታይቶ ማይጨረሰው የፍቅሬ ዘር ማሳው ከተሜን ሳነሰው ነውር ነው ለሱ ሙስና መስጠት ጽድቅ ክብር ዝና በዚህ ዘመን የታለና እንዲ ያለ ሙሉ ስብና ጉድ ጉድ ጉድ እኮ ነው ጉድ ጉድ ጉድ እኮ ነው ያ የጂጂ ረኛ ቁርበት ለባሽ ደገኛ የሰው ልክ የሰው ማኛ ዛሬም እንደ ትላንቱ እየነፋ ዋሽንቱን በፍቅር ጣለው ስንቱን